0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ፣ እንደምን አላችሁ? ሰኔ 23 ነው ዛሬ 2018። ነጋሽ መሐመድ ነኝ። በቅድሚያ የማሰራጫ መስመሮቻችንን ላስታውሳችሁ። በሳተላይት በኢትዮሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 8 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም ይደመጣል። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናውን የሚለጥቀው የዜና መጽሔት ጥንቅራችን የኤርትራ የወደፊት ህልውናና የፕሬዚደንቷ አገዛዝ ያልነውን ርዕስ ያስቀድማል። ዜና መጽሔቱ አዲስ አበባ ውስጥ በዘዋዋሪ አውቶቡሶች የዲጂታል የህዝብ አገልግሎት መሰጠት መጀመሩ፣ የደቡብ አፍሪቃ መጤጠል ቡድናት በከፈቱት ዘመቻ ላይ ሊነጋገር የነበረው የአፍሪቃ ህብረት ስብሰባ መራዘምና የዓለም እግር ኳስ ዋንጫ ግጥሚያን የሚቃኙ ዘገቦችና ቃለ ምልልስ አለን። ሳምንታዊው ጤናና አካባቢ የሙቀት መጠን ማየልና የኤልኒኞን ክስተት የሚዳስስ ዝግጅት ተጠናቅሮበታል። አውሮፓና ጀርመን ብሪታንያ ከብሪዚክት በኋላ በአስር ዓመት ውስጥ ያገኘችና ያጣቸውን ያሰባጠረ ዝግጅት አለው። ከዓለም ዜና ጀምር ሸዋዬ ለገሰ ታሰማናለች።
0: የዲደብሊው ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ የተባበሩት መንግስታት ድርጅት የኢቦላ ወረርሽኝ አፍሪካን እስከ 3.6 ቢሊዮን የአሜሪካን ዶላር ያስወጣታል አለ። የኬንያ ፖሊስ በዛሬው ዕለት እገታን በመቃወም አደባባይ የወጡ ናቸው በተባሉ ሰዎች ላይ ጥይት ተኩሶ አንድ ሰው መግደሉን እማኞች አመለከቱ። ሌሎች ሁለት ሰዎችም በጥይት ተጎድተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን አልኦቢድ ጉዳይ አስቸኳይ ክርክር ሊያካሂድ መሆኑ ተገለጸ። በተጠቀሰችው ከተማ ዙሪያ የፈጥኖ ደራሹና የደጋፊዎቹ ኃይሎች መከማቸታቸው ስጋት አስከትሏል። ኢራን ከዩናይትድ ስቴትስ ጋር በመጪዎቹ ቀናት የመገናኘት እቅድ የለኝም አለች። ሆኖም ሁለት የአሜሪካ ልዑካን በኢራን ጉዳይ ለመነጋገር በዛሬው ዕለት ቀጠር መግባታቸው ተዘግቧል። ዜናው በዝርዝር። የተባበሩት መንግስታት ድርጅት የኢቦላ ወረርሽኝ አፍሪካን እስከ 3.6 ቢሊዮን የአሜሪካን ዶላር እንደሚያስወጣት አመለከተ። ከዚህም ሌላ በመቶ ሺዎች የሚገመት የስራ ዕድሎችን እንዲሁም የልማት ቀውስ ሊያስከትል እንደሚችል ድርጅቱ ከወዲሁ ጠቁሟል። ቡንዶ ቡጎዮ የተሰኘው የኢቦላ ዝርያ የተፈተነ ክትባትም ሆነ መድኃኒት ያልተገኘለት ተህዋሲ ሲሆን እስካሁን ዴሞክራቲክ ኮንጎ ውስጥ 377 ሰዎችን ገሏል። 1377 ሰዎችም በተህዋሲው መያዛቸው ተረጋግጧል። ቁጥራቸው አነስ ያለ ሰዎች ደግሞ ዩጋንዳ ውስጥ በተህዋሲው ተይዘዋል። ባለሙያዎች ወደ ሌሎች ጎረቤት ሀገራት ሊዛመት ይችላል እያሉ ነው። በኮንጎ የተባበሩት መንግስታት የልማት መርሃ ግብር ተጠሪ ዳሚየን ማማ ዛሬ በሰጡት ገለጻ ወረርሽኙ አፍሪካን ለከፋ ቀውስ ይዳርጋታል ነው ያሉት።
3: በቅርቡ የተደረገ ትንተና ወረርሽኙ ከአስሩ ስድስቱ ከድህነት ወለል በታች በሚኖሩባቸው እንደ የኮንጎ ዲሞክራሲያዊ ሪፐብሊክ ባሉ አገራት ተጨማሪ 1 ሚሊዮን ሰዎችን ድህነት ውስጥ ይከታል። አፍሪካ ላይ እስከ 3.6 ሚሊዮን ዶላር የኢኮኖሚ ክስረት ያደርሳል። እንዲሁም ከ300 ሺህ በላይ ስራዎችን ስጋት ላይ ይጥላል። አሁን የኢቦላ ወረርሽኝ እንዳይዛመት በሚደረገው ጥረት አሳሳቢ ደረጃ ላይ መድረሳችንን አጽንኦት መስጠት እፈልጋለሁ። አስፈላጊው ግብአት ካለን እናደራጅና ወረርሽኙ እንዳይስፋፋ በመገደብ ተጨማሪ ጥፋት እንዳይደርስ መከላከል እንችላለን። ካልሆነ ግን ይህ አስጊ የጤና ችግር እየሰፋ በአካባቢው ብሎም በመላው አህጉር የተራዘመ የልማት ቀውስ ያስከትላል።
2: የመንግስታቱ ድርጅት የልማት መርሃ ግብር ወረርሽኙ በሁለቱ ሀገራት ብቻ እንዲወሰን ማድረግ ከተቻለ የሚጠየቀው ወጪ 1 ቢሊዮን ዶላር ይሆናል። ምናልባት ወደ ሩዋንዳና አንጎላ የሚዛመት ከሆነ ደግሞ ከ3 ቢሊዮን ዶላር በላይ ሊጠይቅ ይችላል ነው ያለው። የኬንያ ፖሊስ በዛሬው ዕለት እገታን በመቃወም አደባባይ የወጡ ናቸው በተባሉ ሰዎች ላይ ጥይት ተኩሶ አንድ ሰው መግደሉን እማኞች አመለከቱ። ሌሎች ሁለት ሰዎችም በጥይት ተጎድተዋል። Reuters ከስፍራው በላከው ዜና ሰልፉ የተካሄደው ባንድ ነጋዴ መታገት ምክንያትና ድርጊቱ የመንግስት ተቾች ላይም ያነጣጠረ መሆኑን በማመልከት እንደሆነ ገልጿል። የኬንያ ፖሊስ በጉዳዩ ላይ እስካሁን ምላሽ አልሰጠም። እንዲያም ሆኖ በተቃውሞ ሰልፉ ላይ ከተገኙ አንዱ የማታሪ ማህበራዊ ፍትህ ማዕከል ተባባሪ መስራች ዋንጂሩ አንድ ሰው መገደሉን ሌሎች ሁለት ሰዎች ደግሞ በጥይት መቁሰላቸውን ባይናቸው መመልከታቸውን ለዜናው ታሩ ገልጸዋል። የተቃውሞ ሰልፉ እንዲካሄድ ምክንያት የሆነው የታገተው ግለሰብ ወንድም በበኩሉ ወንድሜ ከተያዘ ሳምንት አልፎታል ማለቱ ተጠቅሷል። ከሁለት አመት በፊት የኬንያ የጸጥታ ኃይሎች ለተቃውሞ የወጡ 60 የሚሆኑ ሰዎችን መግደላቸውን የሀገሪቱ ብሔራዊ የሰብአዊ መብቶች ኮሚሽን አስታውቋል። ፕሬዝዳንት ዊሊያም ሩቶም በጸጥታ ኃይል አባላት ከመጠን ያለፈና የዘፈቀደ እርምጃ መወሰዱን አምነዋል። በጸጥታ ኃይሎች ጥቃት ሰለባ ለሆኑ ወገኖች ካሳ የሚሆንም 15.5 ሚሊዮን ዶላር መመደቡን ተናግረዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን አልኦቢድ ጉዳይ አስቸኳይ ክርክር ሊያካሂድ መሆኑ ተመለከተ። የምክር ቤቱ ቃል አቀባይ ፓስካል ሲም ዛሬ በሰጡት ጋዜጣዊ መግለጫ እንደተናገሩት ምክር ቤቱ ጉዳዩን በማስመልከት ክርክሩን እንዲያካሂድ ጥያቄ ቀርቦለታል። ጥያቄውን ያቀረቡት ብሪታንያና ጀርመንን ጨምሮ ሌሎች ሀገራት መሆናቸውም ተገልጿል። ለዚህ መነሻ የሆነው በተለያዩ ግዚያት የሱዳን ፈጥኖ ደራሽ ኃይልና ተባባሪዎቹ ኃይሎቻቸውን በኤልኦቢድ ዙሪያ ማስፈራቸውን የሚያመለክቱ ዘገባዎች መሰማታቸውን ተከትሎ መሆኑን ሮይተርስ ጠቅሷል። የተፋላሚ ኃይሎች በአካባቢው መሰባሰብ ደግሞ ግጭቱን ሊያባብሰው እንደሚችል ነው የተገለጸው። ክርክሩ በዚህ ሳምንት አርብ ዕለት ሊካሄድ እንደሚችል ቃል አቀባዩ ጠቁመዋል። የምታደምጡት የዶች ቨለ ዲደብሊውን ዜና ነው። ኢራን ከዩናይትድ ስቴትስ ጋር በመጪዎቹ ቀናት የመገናኘት እቅድ የለኝም አለች። በሌላ በኩል ሁለት የአሜሪካ ልዑካን በኢራን ጉዳይ ለመነጋገር በዛሬው ዕለት ቀጠር መግባታቸውን ዘገባዎች ያመለክታሉ። ልዑካኑ ከአደራዳሪዎች ጋር ዋሽንግተንና ቴህራን ጦርነቱን ለማቆም የተስማሙበትን የመጀመሪያ ውል በተመለከተ እንደሚነጋገሩ ባለስልጣናት ገልጸዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባግሃይ ዛሬ በሰጡት መግለጫ ግን ምንም እንኳን ሀገራቸው ልዑካን ወደ ዶሃ ብትልክም በመጪዎቹ ቀናት በየትኛውም ደረጃ ከሚገኙ የአሜሪካ ባለስልጣናት ጋር ለመነጋገር እቅድ የለንም ነው ያሉት።
3: ነገ ዶሃ ውስጥ ሊሆን የሚችለው የኢራን የታገዱ ሀብቶች የሚለቀቁበትን ሁኔታ ጨምሮ የመግባቢያ ሰነዱ ድንጋጌዎች እንዴት ተግባራዊ ሊሆኑ እንደሚችሉ መነጋገር ነው። ይህም ከኳታር ወገኖች ጋር ነው። ስለዚህ በድጋሚ አጽንኦት የምሰጠው ከአሜሪካ ወገን በኩል በየትኛውም ደረጃ ላይ ቢሆን ምንም ስብሰባ ለማካሄድ አለማቀዳችንን ነው።
2: የቀጠር የውጭ ጉዳይ ሚኒስቴር ቃል አቀባይ ማጅድ አልአንሳሪም በበኩላቸው የአሜሪካ የልዑካን ቡድን ከኢራን ዲፕሎማቶች ጋር በቀጥታ እንደማይነጋገሩ አስታውቀዋል። የሶማሌላንድ ተቃዋሚ ፓርቲ የእስራኤል ኤምባሲ በራስ ገዟ ሀገር ለመከፈት መወሰኑን ተቃወመ። ካህ የተሰኘው ፓርቲ ውሳኔው ከዓለም አቀፍ ሕግ ጋር ይቃረናል ከማለቱ በተጨማሪ ራስ ገዟ ግዛት ለማግኘት የምትፈልገው ዓለም አቀፍ እውቅናንም አደጋ ላይ ይጥላል ብሏል። የፓርቲው የውጭ ጉዳይ ተጠሪ ባርካድ ሞሐመድ ካሪዬ ፕሬዝዳንት አብዱርሃማን ኢሮ እስራኤልን መጎብኘታቸውንም ተችተዋል። የእስራኤልን ኤምባሲ ሀርጌሳ ላይ መክፈት የዲፕሎማሲ ኪሳራ መሆኑን ከመግለጻቸው ሌላ አስተዳደሩን ሳያማክር ለብቻው የሚያደርጋቸውን ውሳኔዎችም ነቅፈዋል። ፓርቲው የእስራኤልና የሶማሌላንድን ግንኙነትም ሆነ እስራኤል የሶማሌላንድን ሀገርነት መቀበሏን እንደሚደግፍ የገለጹት የተቃዋሚው ፓርቲ ባለስልጣን ኤምባሲ ኢየሩሳሌም ላይ መከፈቱ የሶማሌላንድን ህገ መንግስት ዓለም አቀፍ ህግንም ሆነ የተባበሩት መንግስታት ድርጅትን ደንቦች ይጥሳል ማለታቸው ተዘግቧል። ጀርመን ከጽንፈኞችና ከውጭ ኃይሎች በኩል ከፍተኛ የደህንነት ስጋት ተደቅኖባታል ተባለ። ዛሬ ይፋ የተደረገው የደህንነት ዘገባ በተለይ ሩሲያ እንዲሁም በቀኝና ግራ የተከፋፈለው የሀገር ውስጥ ፖለቲካ ለጀርመን ጸጥታ ስጋት መሆኑን አመልክቷል። የፌደራል ጀርመን የህገ መንግስት ጠባቂ የሀገር ውስጥ የደህንነት ተቋም በአመታዊ ዘገባው በተለይ በሞስኮ የተመለመሉ ሴረኞች፣ የቻይና ሰላዮች፣ በኢራን የሚረዱ እስላማዊ ታጣቂዎችና ጨካኝ ኒዮናዚዎች በኩል ስጋቱ እየጨመረ መጥቷል ሲል አስጠንቅቋል። የፌደራል ቢሮ ፕሬዝዳንት ሲናን ሴለን
4: erstens die bedrohung unserer sicherheit durch fremde mächte hier spielt russland
5: በመጀመሪያ የደህንነታችን ስጋት የሚመጣው ከውጭ ኃይሎች ነው። ሩሲያ እዚህ ማዕከላዊውን ሚና ትጫወታለች። ሩሲያ አውሮፓ ውስጥ ጀርመንን ዋነኛ ጠላት ማድረጋ ትመለከታለች። እናም አውሮፓ ውስጥ በመታከያደው ድብልቅ ዘመቻ በርካታ መሳሪያዎችን ትጠቀማለች። ይህ ደግሞ ከሳይበር ጥቃት ጀምሮ የስለላ ዘመቻና የመረጃ ማጭበርበር እንዲሁም ተጽዕኖ የሚያሳድሩ ተግባራትን እስከ የተጠረጠሩ ግድያዎች፣ ስለላ ብሎም ክትትልን ሁሉ ያካትታል።
2: የሀገር ውስጥ ሚኒስትሩ በበኩላቸው የነጻ ዲሞክራሲያዊ ስርዓታችን ጠላቶች ያሏቸው ከውጭም ከውስጥም የመጡ ናቸው ነው ያሉት። ይህን ለመከላከልም የጀርመንን የስለላ አገልግሎት እንዲጠናከር ጥሪ አቅርበዋል። ይህ ዶች ቬለ ነው። ከዶች ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የተባበሩት መንግስታት ድርጅት የኢቦላ ወረርሽኝ አፍሪካን እስከ 3.6 ቢሊዮን የአሜሪካን ዶላር ያስወጣታል አለ። ወረርሽኙ ከሁለቱ ሀገራት ማለትም ዲሞክራቲክ ኮንጎና ዩጋንዳ አልፎ ወደ ሌሎች አጎራባች ሀገራት ከተዛመተ ጠንከር ያለ ቀውስ ሊያስከትል እንደሚችል ተገልጿል። የኬንያ ፖሊስ በዛሬው ዕለት እገታን በመቃወም አደባባይ የወጡ ናቸው በተባሉ ሰዎች ላይ ጥይት ተኩሶ አንድ ሰው መግደሉን እማኞች አመለከቱ። ሌሎች ሁለት ሰዎችም በጥይት ተጎድተዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት በሱዳን አልኦቢድ ጉዳይ አስቸኳይ ክርክር ሊያካሂድ መሆኑ ተገለጸ። በተጠቀሰችው ከተማ ዙሪያ የፈጥኖ ደራሹና ደጋፊዎቹ ኃይሎች መከማቸታቸው ስጋት አስከትሏል። ኢራን ከዩናይትድ ስቴትስ ጋር በመጪዎቹ ቀናት የመገናኘት እቅድ የለኝም አለች። ሆኖም ሁለት የአሜሪካ ልዑካን በኢራን ጉዳይ ለመነጋገር በዛሬው ዕለት ቀጠር መግባታቸው ተዘግቧል። ዜናው አበቃ።
1: የዓለም ዜና ሸዋ የለገሰነች አሰማችን።
0: የዜና መጽሔት
1: የኤርትራ የሀገርነት ህልውና ከፕሬዚደንት ኢሳያስ አፈወርቂ በኋላ አዲስ አበባ ውስጥ ስራ የጀመረው የአውቶቡስ ላይ የዲጂታል አገልግሎት፣ የደቡብ አፍሪካ መጤጠል ቡድናት በከፈቱት ዘመቻ ላይ ሊነጋገር የነበረው የአፍሪካ ህብረት ስብሰባ መራዘም፣ የዓለም እግር ኳስ ግጥሚያ፣ የጀርመኖች ሽንፈት፣ የሞሮኮዎች ድል ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይቀርባሉ። ኤርትራ ከተመሰረተች ከ35 ዓመታት በፊት ስልጣን የያዙት ፕሬዚደንት ኢሳያስ አፈወርቂ በሀገሪቱ ተቋማት ባለመገንባት የሚተቹ እንደመሆናቸው ከሳቸው በኋላ የሀገሪቱ ዕጣ ፈንታ ላይ የተሰጡት አስተያየቶችም ስጋት የሚጫጫናቸው ናቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ጌታቸው ረዳ ሰሞኑን በሰጡት አስተያየት ከፕሬዚደንት ኢሳያስ አፈወርቂ በኋላ ኤርትራ ህልውናዋ ያከትማል ማለታቸው ደግሞ በርካቶችን ትኩረት የሳበ ሆኗል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል።
6: ባሳለፍነው ሳምንት መጀመሪያ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የሀገሪቱ ማስታወቂያ ሚኒስቴር ማስታወቁን ተከትሎ በ80 ዓመት ዕድሜያቸው ባለፉት 35 ዓመታት ኤርትራ በሀገርነት ከተመሰረተችበት ጊዜ ጀምሮ በብቸኝነት ስለመሯት ፕሬዝዳንት ኢሳያስ አፈወርቂ በርካቶች ተነጋግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ፣ የአፍሪካ ቀንድ አማካሪ ፖለቲከኛ ጌታቸው ረዳ ይህን የፕሬዝዳንት ኢሳያስን ለድፍን 35 ዓመታት ስልጣንን በብቸኝነት መቆናጠጥ ባሉታዊነት አንስተው ኤርትራ ከሳቸው በኋላ የሀገርነት ህልውናዋ ያከትማል ማለታቸው የበርካቶችን ትኩረት ሳበ ነበር።
7: ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይደለም ለመቀጠል ሚያስችል የቀሩ ማቴሪያል የለም። ከከረን ይልቅ ካምፓላ ብዙ ኤርትራ ያለ ባሁንሳ ከረን የኤርትራ ሁለተኛ ከተማ ነው። ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ነው። ሶ ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ 54 ሀገር ውስጥ ከዚች ሚጢጤ ሀገር 30% ስደተኛ ይወጣል የሚል ይህ ሀገር ለረዥም ጊዜ ልታስቆየው እንደማትችል የሚያሳይ የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑ መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት።
6: የአፍሪካ ቀንድ ፖለቲካን በቅርበት ተከታትለው በመተንተን የሚታወቁት መቀመጫቸውን ዩናይትድ ኪንግደም ያደረጉት ትውልድ ኤርትራዊው የፖለቲካ ተንታኝ አቶ አብዱራህማን ሰይድ ኤርትራ አሁን ላይ የደህየች በህዝቡ ስንፍና አይደለም በማለት ነው አስተያየታቸውን የጀመሩት።
8: ህዝቧ ታታሪ መሆኑ ዓለም በሙሉ ነው የሚያውቀው። ኢንፋክት አፍሪካ፣ ደቡብ ሱዳን፣ አንጎላ፣ ኬንያ፣ ዩጋንዳ የትም ብትሄድ ኤርትራዊ በጣም ሰክሴስፉል ነው። ኢትዮጵያ ውስጥ ራሱ በኢኮኖሚ ዋን ኦፍ ዘ ሞስት ሰክሴስፉል ነበሩ። በደርግ ጊዜውም በኃይለ ስላሴ ጊዜ ጋራዥ፣ የትራንስፖርት፣ የፋብሪካዎች በጣም ኢንተርፕሪነርስ ናቸው።
6: ይሁንና ይላሉ ትውልድ ኤርትራዊው አቶ አብዱራህማን ሰይድ፣
8: እኔ ራሴ ከዛሬ 15 ዓመት 20 ዓመት ጀምሮ ሲያሳስበኝ የነበረና እስካሁንም ያለ ነው። ምክንያቱም በእንደዚህ አይነት ስርዓቶች ተቃውማት በሌለበት አገር ግፍ እንደ ፍትህ ተደርጎ የሚወሰድበት ሁኔታዎች ባሉበት ጊዜ አደገኛ ነው። ሌላው የሰራዊቱ ኃላፊዎቹም ሲታዩ መሪዎቹ በሱ ለሱ ሎያልቲያቸው ተዛዥነታቸው በዛ መለኪያ ነው የሚመጡት እንጂ በእውቀትና ኮምፒተንሲ አይደለም። እና ለዚህም ነው እያንዳንዱ ጀነራል የራሱ ቢዝነስ አለው የራሱ እስር ቤት አለው። እነዚህ በቀጥታ እሱ ሳይኖር ሲቀር ወደ ዋርሎርድስ ወይም ደግሞ ወደ ክሪሚናል ጋንግስ የመሆን ድርሻቸው በጣም ትልቅ ነው የሚሆነው ማለት ነው።
6: ትውልድ ኤርትራዊው የፖለቲካ ተንታኝ አሁን ላይ ደግሞ ተጨማሪ ጫናዎች ወደ ኤርትራ እየመጣ ነው የሚለውን ስጋታቸውንም አስቀምጠዋል።
8: ለዚህም ነው ሁል ጊዜ ስጽፍም ስናገርም ሰዎቹ ከአሁኑ ጀምሮ ፖስት ኢሳያስ ማሰብ እንዳለባቸው 20 ዓመት ሆነዋል እንግዲህ እየተናገርን ቆይተናል። ጉዳዩ ማን ይመራታል አገሪቷን ወጥተን እንዴት ትመራለች እንዴት ትስተዳደራለች አገሪቷ ወደሚል ጥያቄ እዛ መግባት አለብን ብለን ከመጨረሻ 90ዎቹ ወደ መጀመሪያ 2000ዎቹ እንደ አጀንዳ እያደረግን ስናነሳ ቆይተናል። በአሁኑ ጊዜ ከዛም በላይ ደግሞ ከኢትዮጵያ የሚመጣም ቻሌንጅ ሊኖር ነው። ለምሳሌ ሩሲያ ክራይሚያ ውስጥ እንዳደረገችው ለማድረግ የሚያስቡ አሉ ማለት ነው። ስለዚህ እነዚህ ሁሉ በኢትዮጵያ በኩል ደግሞ የሚሰለፍ አንድ ቻሌንጅ ሊኖር ነው።
6: ፖለቲከኛ ጌታቸው ረዳም በሰሞነኛው ንግግራቸው ኢትዮጵያ ከቅርብ ዓመታት ወዲህ በተደጋጋሚ የይገባኛል ጥያቄ የምታነሳበት የአሁኑ የኤርትራ ደቡብ ምስራቃዊ ግዛት አሰብን ኤርትራ ከእጇ የምታቆይበት ተጨባጭ እውነታው የለም ሲሉ በሰጡት ማብራሪያ
7: በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊ፣ ዲፕሎማሲያዊ፣ ታሪካዊ፣ ዲሞግራፊክ መሰረት የለም። ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲስፕሊን ላይ ተመሰርቶ እንዲቀጥል የሚፈለግ ሀገር መሆኑን መረዳቱ ነው።
6: ለዶች ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የኢትዮጵያ መንግስት የመሶብ የዲጂታል አገልግሎት በልዩ ሁኔታ በተዘጋጁ ተዘዋዋሪ አውቶቡሶች አማካኝነት የህዝብ አገልግሎት መስጠት መጀመሩን አስታወቀ። አዲሱ ተንቀሳቃሽ አገልግሎት የኤሌክትሪክ ተሽከርካሪዎችንና ለአካባቢ ተስማሚ የሆኑ የነዳጅ አይነቶችን ያካተተ ነው ተብሏል። አሰራሩ የህዝብ አገልግሎት አሰጣጥ ስርዓትን በመሰረቱ የሚቀይር ነው ይባላል። ለዝርዝሩ ሃና ደምሴ።
9: የመንግስት አገልግሎቶችን ለማግኘት በየቢሮው ማንኳኳት፣ በየደረጃው በሚገጥም የቢሮክራሲ ሰንሰለቶች መጉላላትና አላስፈላጊ ወጪዎችን ማውጣት፣ በፀሐይም በዝናብም መንከራተት የነዋሪው ፈተና መሆኑ ይታወቃል። ይህን በዘላቂነት ለመቅረፍና የመንግስትን አገልግሎት በቀጥታ ወደ ማህበረሰቡ ለማድረስ ታስቦ የተሰራው የመሶብ አገልግሎት በይፋ ስራ ጀምሯል። ጊዜንና ገንዘብን የሚቆጥበው ተንቀሳቃሹ መሰብ በአውቶቡሶች ላይ የተመሰረተ ሲሆን እያንዳንዱ አውቶቡስ ራሱን የቻለና ዘመናዊ ቴክኖሎጂዎች የተገጠሙለት የህዝብ አገልግሎት ማዕከል ሆኖ እንዲያገለግል ተደርጎ የተቃኘ ነው። ብሔራዊ መታወቂያ ለማውጣት፣ የመንጃ ፍቃድ ለማደስ አሊያም የንግድ ፍቃድ ጉዳይ ኖሮት በየቢሮ ሲንከራተቱ መዋልና ወረፋ መጠበቅ የለም። በሀገር በቀል ባለሙያዎች ዘመናዊ ቴክኖሎጂን በመጠቀም የተቀረጹትና በአሁኑ ወቅት ዋና ዋና የመንግስት አገልግሎቶችን በአንድ ላይ የያዘው መሰብ ተንቀሳቃሽ አውቶቡስ በየአካባቢው እየተዘዋወረ ሊያገለግሉ ነው ተብሏል። እነዚህ ተንቀሳቃሽ አውቶቡሶች አዳዲስ ቴክኖሎጂዎችን አካተዋል። አውቶቡሶቹ ከዋና ዋና የፌዴራል ተቋማት የመረጃ ማዕከላት ጋር በቀጥታ የተገናኙ ሲሆን በውስጣቸውም ዲጂታል የሰዎች ወረፋ ማስተናገጃ፣ የክትትል ካሜራዎችና የተለያዩ የዲጂታል ክፍያ አማራጮች ተካተውባቸዋል። የመሰብ ዋና ስራ አስፈጻሚ አቶ ዮናስ አለማየሁ የአሰራር በኢትዮጵያውያን ባለሙያዎች የበለጸገ መሆኑንና ያለውን ጠቀሜታ እንዲህ አብራሩታል።
10: በመንግስት ላይ ሲነሳ የነበረውን የአገልግሎት ቅሬታ፣ በቅሬታ ውስጥ ደግሞ ያው ቅልጥፍና ብቻ ሳይሆን ከሌብነትም ጋር የሚያያዙ ጉዳዮችን የሚያስቀር ትልቅ ስራ እንደመሆኑ መጠን እነዚህ ጉዳዮች ሁሉ በመሶብ ውስጥ እየተፈቱ ነው።
9: በተለያዩ የዲጂታል ክፍያ አማራጮች የተገነባው ተንቀሳቃሽ ማዕከል አገልግሎቱን በቀጥታ ወደ ማህበረሰቡ ደጃፍ ለማድረስ ታስቦ የተሰራ ነው ያሉት የመሰብ ዋና ስራ አስፈጻሚ አቶ ዮናስ አለማየሁ፣
10: ባሶቹንም ኮንቨርት ስናደርግ እዚሁ የኛው ኢንጂነሮች የኛው መካኒኮች ናቸው የሰሩት። በተመሳሳይ የዩኒፋይድ ፕላትፎርም እንደዛው ማለት ነው። ስለዚህ አገልግሎት ማሻገርና ማሻሻል ብቻ ሳይሆን የሀገር ውስጥ አቅም መጠቀም ላይ ትኩረት ያደረገ ፕላትፎርም ሆኖ የተገኘ።
9: እነዚህ ተንቀሳቃሽ አውቶቡሶች በውስጡ የሚሰጡት ዋና ዋና የመንግስት አገልግሎቶች የፋይዳ ብሔራዊ መታወቂያ፣ የግብር ክፍያ መለያ ቁጥር፣ የንግድ ፍቃድና የመንጃ ፍቃድ አገልግሎቶች ይገኙበታል። ከዚህ በተጨማሪም የተሽከርካሪ ታርጋ፣ የነዋሪነት መታወቂያ አድሳት፣ የልደት ምዝገባ እንዲሁም የመንገድ ፈንድ ክፍያዎችንና የኢትዮጵያ ኤሌክትሪክ የቅድመ ክፍያ አገልግሎቶች በአንድ ጣራ ስር የተካተቱ ወሳኝ ጉዳዮች ናቸው። ይህ በቴክኖሎጂ የተደገፈ አዲስ ስምሪት በመንግስት አገልግሎት አሰጣጥ ላይ የሚታየውን አሰልቺ ቢሮክራሲ ከመቀነሱም ባለፈ የአሰራር ግልጽነትን እንደሚያሰፍን ትልቅ ተስፋ ተጥሎበታል። የተንቀሳቃሽ መሰብ አገልግሎት መርሃ ግብር ሰኞና ማክሰኞ በመስቀል አደባባይ፣ ረቡዕና ሐሙስ ደግሞ በቤተልና በዓለም ባንክ አካባቢዎች እያለ በተቀረቱም የመዲናይቷ መንደሮች ለማህበረሰቡ አገልግሎት ይሰጣል። ማንኛውም ተገልጋይ የቀጣይ ቀናት የጉዞ መርሃ ግብር ለማወቅ የመሰብን ድህረ ገጽ በመጎብኘት በቀላሉ መከታተል እንደሚችል ተገልጿል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
1: በደቡብ አፍሪካ ያለውን መጤጠል እንቅስቃሴ አስመልክቶ በጋና በቀረበው ጥያቄ ላይ ሊወያይ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዛወሩ ተነገረ። ግብጽ ውስጥ ሊደረግ የነበረው ስብሰባ ወደ ሌላ ጊዜ ቢዛወርም ጉዳዩ በሌሎች የህብረቱ መዋቅሮች ይታያል ብለው እንደሚጠብቁ የጋና የውጭ ጉዳይ ሚኒስቴር ቃል አቀባይ ፍራንሲስ ቦግላ በተለይ ለዶይቼ ቬለ ተናግረዋል። የደቡብ አፍሪካ መጤጠል ቡድናት እስከዛሬ ሰኔ 23 2018 ወይም ጁን 30 2026 ድረስ የውጭ ዜጎች ከሀገሪቱ እንዲወጡ በማሳሰብ ለዛሬ ያቀዱትን ሰልፍ ለመቆጣጠር የሀገሪቱ መንግስት የጸጥታ ጥበቃዎችን አጠናክሮ መዋሉ ተዘግቧል። ደቡብ አፍሪካ የሚገኙ ኢትዮጵያውያንም እስከዛሬ ቀትር ድረስ የጎላ ችግር እንዳላጋጠማቸው በተለይ ለዶይቼ ቬለ ተናግረዋል። የአዲስ አበባ ወኪላችን እስክንድር ፍሬው ተጨማሪ ዘገባ አለው።
11: በሰኔ ወር መጨረሻ በግብጽ ሊካሄድ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዛወሩ የተገለጸው ሰሞኑን ነው፣ በኢቦላ ወረርሽኝ ስጋት የተሟላ ተሳትፎ ሊኖር ባለመቻሉ። ይህ ስብሰባ ከተለመዱት አጀንዳዎች በተጨማሪ ለየት ባለ ወቅታዊ ጉዳይ ላይም እንደሚነጋገር ይጠበቅ ነበር። ይህ ወቅታዊ ጉዳይ ደግሞ ደቡብ አፍሪካ ውስጥ የሀገሪቱ ተወላጅ ባልሆኑ የተለያዩ አፍሪካውያን ላይ እየደረሰ ያለው ጥቃት ነው። የጋና የውጭ ጉዳይ ሚኒስቴር ቃል አቀባይ ፍራንሲስ ቦግላ ለዶይቼ ቬለ ሲናገሩ ጉዳዩ በሌሎች የህብረቱ መዋቅሮች ሊታይ እንደሚችል ጠቁመዋል።
12: ጋና does not interpret the postponement of this meeting as a deferral of the substance of our submission to the union.
11: ጋና የስብሰባውን ወደ ሌላ ጊዜ መዛወር ለህብረቱ ያቀረብነውን ጥያቄ ማዘግየት አድርጋ አትተረጉመውም። የራሱ የአፍሪካ ህብረት መመሪያና የአሰራር ልምድ የሚጠይቀውም መደበኛ ስብሰባዎች ወደ ሌላ ጊዜ በሚዛወሩበት ጊዜ አጣዳፊ የሆኑ ጥያቄዎች ወይም ማመልከቻዎች ጉዳዩ ወደሚመለከታቸው የህብረቱ መዋቅሮች እንዲተላለፉ እንደሚጠይቅ ከኔ ጋር የምትስማማ ይመስለኛል። እናም በደቡብ አፍሪካ በሚገኙ ጋናውያንና ሌሎች አፍሪካውያን ላይ እየደረሰ ያለውን መጤጠል ጥቃት የተመለከተው ይፋዊ ጥያቄያችን በተቀመጠው አሰራር መሰረት ለአፍሪካ ህብረት ኮሚሽን ቀርቧል። የአፍሪካ ህብረት መሪዎች በደቡብ አፍሪካ ባለው መጤጠል እንቅስቃሴና ጥቃት ላይ እስካሁን አልተነጋገሩም። የአፍሪካ ህብረት ኮሚሽንም በዚህ ጉዳይ ላይ ብቻ ያተኮረ መግለጫ አላወጣም። በቅርቡ ታስቦ የዋለውን ዓለም አቀፍ የጸረ ጥላቻ ንግግር ቀን አስመልክተው መግለጫ ያወጡት የህብረቱ የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ ግን መጤጠል እንቅስቃሴውን ከጥላቻ ንግግር ጋር አያይዘው ተችተዋል። አፍሪካውያን በዜግነታቸው በመጡበት አካባቢ ሃይማኖት፣ ብሔርና ማህበራዊ ማንነት ምክንያት ኢላማ ሲደረጉ የአፍሪካ አንድነት የተገነባባቸው ሴቶች እንደሚሸረሸሩ ማስረድተዋል። ጋና እስካሁን ከአፍሪካ ህብረት ያገኘችው ይፋይ ምላሽ ምን እንደሆነ የተጠየቁት የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ፍራንሲስ ቦግላ በዚህ ወር መጀመሪያ ውይይት እንደተደረገበት አስረድተዋል።
12: The issue has already been discussed at the level of the executive committee. They have
11: ጉዳዩ በውጭ ጉዳይ ሚኒስትሮች ደረጃ ውይይት ተደርጎበታል። በተገቢው መድረክ ውይይት እንዲደረግበት ወደ ሌላ ጊዜ አስተላልፈውታል። ውይይት እንዲደረግበት አቀርበዋል እና በአፍሪካ ህብረት በሚገኘው ቋሚ መልእክተኛችን በኩል ጉዳዩ በቀጣይ በሚኖር የህብረቱ ስብሰባ ላይ እንዲቀርብ ከነሱ ጋር በተከታታይ እየተወያየን ነው። የሀገሪቱ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫም በደቡብ አፍሪካ እየጨመረ መጥቷል ያለውን ጸረ አፍሪካውያን ዘመቻና ለዛሬ የታቀደውን ሰልፍ አስመልክቶ የጥንቃቄ መልእክት አስተላልፏል። በፕሪቶሪያ የሚገኘው ኤምባሲያቸውም ተመሳሳይ ስራዎችን እየሰራ መሆኑን ቃል አቀባዩ ተናግረዋል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ለዛሬ ሰኔ 30 ቀን 2026 ዓ.ም የታቀደው ሰልፍና ደቡብ አፍሪካውያን ያልሆኑ አፍሪካውያን ፍልሰተኞች በዚህ ዕለት ሀገሪቱን ለቀው እንዲወጡ በአንዳንድ ቡድኖች የተቀመጠው ቀነገደብ የፍልሰተኞች ስጋት እንዲጨምር አድርጓል። የደቡብ አፍሪካ መንግስት ግን ቀነገደቡ የህግ ድጋፍ እንደሌለውና የጸጥታ አካላት ስርዓት እንደሚያስከብሩ አስታውቋል። የደቡብ አፍሪካ የፍትህ ሚኒስትር ማሞሎኮ ኩባይ ዛሬ ጠዋት በሰጡት መግለጫ መንግስት ህግ ለማስከበርና ስርዓት ለማስያዝ መዘጋጀቱን መግለጻቸውን የሀገሪቱ የመገናኛ ብዙሃን ዘግበዋል። በ2021 ዓ.ም በኩዋዙሉ ናታልና ሃውቴንግ ግዛቶች የተከሰተውና ከ300 በላይ ሰዎች የሞቱበት ብጥብጥ ፈጽሞ መደገም እንደሌለበት ተምረናል ብለዋል ሚኒስትሩ። ከጆሃንስበርግ በስልክ ያነጋገርኳቸውና ለ21 ዓመታት በደቡብ አፍሪካ የኖሩት ኢትዮጵያዊው ፓስተር አረጋሽ ፈራውም በመንግስት እየተነገረ ያለውን ማስጠንቀቂያ ተከትሎ እስከ እኩለ ቀን ድረስ የጎላ ችግር እንዳላጋጠመ ገልጸዋል።
13: እንግዲህ አሁን ባለን መረጃ እስካሁን ቁጥረኛ ችግሮች በተለያዩ ቦታዎች ላይ እንዳለ እየሰማን ነው። ያም ቢሆን የፖሊስ አስፈላጊ ቁጥር እያደረገ እንዳለ እየሰማን ያለ ነው። በጣም የከፋ እንደሰማነው እንደተወራብን እኛም እንደሰገነው እንደ ኢትዮጵያውያን ስደተኞች ከፍተኛ ችግር ደርሳል ብለን ካሰብነው አንጻር መጠነኛ ችግሮች እንደሆነ እያየን ነው። ብዙ የከፋ ነገር እስካሁን አልሰማንም።
11: በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ባወጣው ማሳሰቢያ በመላው ደቡብ አፍሪካ የሚገኙ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ መክሯል። ጋናን ጨምሮ ሌሎች የአፍሪካ ሀገራትም ተመሳሳይ መልእክቶችን አስተላልፈዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: የምትከታተሉት ከዶች ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። በዓለም የእግር ኳስ የዋንጫ ጨዋታ ትናንት በተደረገው የጥሎ ማለፍ ግጥሚያ የጀርመን ብሔራዊ ቡድን በፓራጓይ፣ የኔዘርላንድስ ደግሞ በሞሮኮ ተሸንፈው ከውድድሩ ወጥተዋል። ሁለቱም የአውሮፓ ቡድናት በደቡብ አሜሪካና በአፍሪቃ ባላጋራዎቻቸው የተሸነፉት በፍጹም ቅጣት ምት ነው። የዓለም ዋንጫ አራት የወሰደው የጀርመን ብሔራዊ ቡድን የገጠመው ሽንፈት ለአብዛኛው ጀርመናዊ የእግር ኳስ አፍቃሪ አሳዛኝ አስደንጋጭም ብጤ ሆኗል። በዘንድሮው የዓለም እግር ኳስ የዋንጫ ግጥሚያ ከተካፈሉት 10 የአፍሪቃ ቡድናት ቱኒዚያና ደቡብ አፍሪቃ ተሸንፈው ሲሰናበቱ፣ 8ቱ ግን አሁንም ለቀሪ ግጥሚያዎች እየተዘጋጁ ነው። የኮት ዲቮር ብሔራዊ ቡድን ዛሬ ስርጭታችን ሲጠናቀቅ ወይም በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ከኖርዌይ ቡድን ጋር ይጋጠማል። የትናንቱን ግጥሚያ ውጤትና ዛሬ የሚጠበቀውን በተመለከተ የስፖርት አዘጋጃችን ማንተጋፍቶት ስለሽን አነጋግሬው ነበረ። ማንተጋፍቶት፣ እንደገና እንግዲህ የዓለም የእግር ኳስ ዋንጫ ልንል ነው። ዛሬም ፓራጓይ ጀርመንን አሸነፈች።
14: የሚገርም ነው።
1: አስደንጋጭም ብጤ ነዋል። እዚህ ጀርመን እንዳየ ነው ብዙዎቹ ደጋፊዎች ደንግጠዋል። ምክንያቱም 4 ጊዜ ዋንጫ የበላ ቡድን ነው የጀርመን ቡድን። የትናንቱ ደግሞ

0: በጣም በጣም አስደንግጧል።
1: ምናልባት የዝግጅት ወይም የተጫዋቾች ጥንካሬ ያሰልጣኝ ችግር ምን ሴንስ አደረክ?
0: በዋናነት ያሰልጣኙ ችግር ነው ባይነኝ ነኝ። ምክንያቱም አሰላለፍ ከተመለከትክ በክንፍ በኩል ሊጫወቱ የሚገባቸውን ተጫዋቾች በትክክል አላስቀመጠም። መሯሯጥ የሚችሉ ተጫዋቾችን አላመጣም። እንደገና ደግሞ ጀማል ሙሳይላን ዋናውን አጥቂ አስቀምጦት ነበር። ኦፍኮል በርግጥ ጀማል ሙሳይላ ተጎርቶ ከረጅም ጊዜ በኋላ ነው የመጣው። ቢሆንም ግን ወሳኝ ልጅ ነበር። በእንደዚህ አይነት የፓራጓይ አጫወት ቴክኒክ ያለበት ነው። ለቴክኒክ ደግሞ ቴክኒክ ያለ የሚችሉ ልጆችን ነው ከፊት ማምጣት ያለብና እዛ ላይ ችግር ፈጥሯል። ወደ በኋላ ላይም አሰላለፉ ትክክል አልነበረም።
1: ኔዘርላንድስ በሞሮኮ እሱም ሌላ አስደናቂ ነው። ምክንያቱም ኔዘርላንድስ መሀል ላይ ትንሽ ጠፋል እንጂ ከድሮ ስናቀው በጣም ጠንካራ ቡድን ነበር። እርግጥ የጀርመንን ያክል ዋንጫ አልወሰደም፣ ግን በጣም ጠንካራ የአውሮፓ ቡድን እንደሆነ እናውቃለን። ሞሮኮ ከቅርብ ጊዜ ወዲህ እየጠነከረች የመጣች ነች፣ ግን አሸነፈች ሞሮኮ እንደገና በጨዋታም የተሻለ ሆና
0: እንዴ ወደ 68 በመቶ ለ32 ይመስለኛል የኳስ አያያዙ ራሱ
1: ሞሮኮዎች
0: ወደ ግብ የምትመታው ኳስ የማዕዘን ምት የመሳሰሉ ተደምረው ነው እንደዚህ አይነት ፐርሰንት ወይም ነጥብ የሚሰጥና ልክ እንደ ጀርመንና እንደ ፓራጓይ የሌሊቱም ጨዋታ አንድ እኩል ነው የተጠናቀቀው። መደበኛው 90 አልቆ በነገር ላይ ባለቀ ሰዓት 90 ደቂቃ አልቆ በአምስተኛው በተጨመረው ላይ ነው ግብ የተቆጠረውና ሞሮኮ ሊፈነጥዙ የቻሉት በኢሳ ዲዮፕ ግብ ማለት ነው። ከዛ በኋላ ወደ መለያ ምት መጣ። ሞሮኮች 3-2 አሸንፈው ወደ ቀጣዩ 16 ምድብ ላይ ያለፉ ማለት ነው። የነ ኮዲ ጋክፖን የሊቨርፑል አጥቂ ማለት ነው በጣም የታወቀ ነው። እነሱን የመሳሰሉ ተጫዋቾች ባሉበት ነው እንግዲህ ሞሮኮችም በእርግጥ
1: ጠንካሮች ናቸው። በስሜትም ጭምር ነበር የሚጫወቱት።
0: መጨረሻ ላይ ካየ እንደውም ሲጠናቀቅ ያሳዩት ሁኔታ ሁሉ ብዙ
1: ወደ እብደት ከፍ ያለ ነገር ነበረ። አፍሪካዎች እየጠነከሩ ይመስላል፣ ቢያንስ በዚህ የዓለም የእግር ኳስ ዋንጫ። ዛሬ ደግሞ ኮትዲቯር ትጋጠማለች ከኖርዌይ ጋር። ታሸንፍ ይሆን?
0: ከባድ የሆነ እንትን ነው። እንደ አፍሪካዊ ከጠየከኝ ያው ኮትዲቯር ታሸንፋለች ነው የምልህ። ግን ኖርዌይ ቀላል የሚባል አይደለም። አርሊንግ ሆላንድ አለ፣ የማንቸስተር ሲቲ አጥቂ ብዙ ግቦች የሚያስቆጠረው
1: ጉልበትም አላቸው።
0: ጉልበትም አለው እሱ፣ ልክ እንደነዛ የጉልበት ተጫዋች ነው።
1: ረጅሙ ልጅ ነው፣
0: ረዥም። የኮትዲቯር ተጫዋቾች ግን ፊዚካሊቲ ወይም ሰውነታቸው ግዙፍ ነው፣ ፈጣን ናቸው። ምናልባት እኔ የምገምተው ኖርዌይ በጨዋታ ኮትዲቯሮችን ወደኋላ እንዲያፈገፉጉ የሚያደርጓቸው ይመስለኛል፣ የጉልበት አጫዋቷቸውን ለመጫን። ነገር ግን ኮትዲቯሮች ቢሆን አጋጣሚ ክፍተቱን ካገኙ ጉልበትም አላቸው ፍጥነትም አላቸው ሄዶ ነው እንትን የሚሉት። ማን ያሸንፋል ካልክ
1: በጸሎትም
0: ኮትዲቯር ቢያሸንፍ እላለሁ፣ ግን ኖርዌይ ቀላል አይደለም።
1: እሺ፣ አመሰግናለሁ። ማን ተጋፍቶት?
0: እኔም አመሰግናለሁ ንጋሽ።
1: ወደ ሳምንታዊ ዝግጅቶቻችን ባጭር ሙዚቃ እንለፍ።

ወደ ሳምንታዊ ዝግጅቶቻችን አልፈናል። ቀዳሚው የጤናና አካባቢ ዝግጅት ነው። የሰሞኑ የሙቀት ማዕበል አውሮፓውስ መንገዶችን ቦዳድሶ የባቡሮችን እንቅስቃሴ ሲያስተጓጉል ትምህርት ቤቶችም እንዲዘጉ አስገድዷል። አሁን አውሮፓ እጅግ አደገኛ በሆነው የሙቀት

0: ማዕበል ተጨንቃለች። ወቅታዊው የሙቀት ማዕበል እንደ አንድ ሞቃታማ የበጋ ወቅት ብቻ ታይቶ የሚታለፍ ነው ወይስ አህጉሪቱ ለሞቃታማ የወደፊት ጊዜ እንድትዘጋጅ የሚያስገድድ ማመልከቻ የሚለው ጥያቄ አነጋጋሪ ሆኗል። የዕለቱ ጤናና አካባቢ ዝግጅት በዚህ ጉዳይ ላይ ትኩረቱን አድርጓል። ሸዋ እየለገሰ እንደሚከተለው አጠናቅረዋለች።
1: ጤናና አካባቢ
2: በጎርጎሮሳዊው 2003 ዓ ም በአውሮፓ የመጀመሪያው ኃይለኛ የሙቀት ማዕበል ሲከሰት እንደ የአየር ንብረት ለውጥ ማንቂያ ደወል ነው የታየው። ይህ ማለት ደግሞ አገራት ለከፍተኛ ሙቀት አስቀድመው እንዲያቀዱና አንዳንድ የመከላከል እርምጃዎችን እንዲወስዱ ምክንያት ነበረ። ሆኖም የደረስንበት ነገር ቢኖር እነዚህ እቅዶች ተግባራዊ መደረግ ቢጀምሩም እንኳን ይህንን መሰል ኃይለኛ ሙቀት የመከሰት እድሉ በጣም ከፍተኛ የሆነ መምጣቱ ነው።
3: ቴዎዶር ኪፒንግ በለንደን ኢምፔሪያል ኮሌጅ አካባቢ ተፈጥሮ ፖሊሲ ማዕከል የአየር ንብረት ለውጥ ተመራማሪ። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? የአየር ጠባይ ክስተቶች ጽንፍ እየወጡ መሄድ የወቅቱ አነጋጋሪ ጉዳይ ከሆነ ውሎ አደረ። አውሮፓን ያስጨነቀው የሙቀት ማዕበል አንዳንዶች የኤልኒኞ ክስተት ውጤት ነው ይሉታል። ሌሎች ደግሞ ክስተቱ በረጅም ጊዜ የአየር ንብረት ለውጥን ማሳያነቱ አያጠራጥርም ባይ ናቸው። በዚያም ሆነ በዚህ ግን መጪው ጊዜ ከባድነቱ የሚያነጋግር አይመስልም። ለጥቂት ደቂቃዎች መረጃዎችን እንቃኝ። ከሳምንት በላይ በአውሮፓ የዘለቀው የሙቀት ማዕበል ለህይወት መቀጠፍ ምክንያት እስከመሆን ደርሷል። ከአርባ ዲግሪ በዘለለው ኃይለኛ ሙቀት ምክንያት አስፋልት መንገዶች እንደ ጭቃ ሲቦጨቁ ታይቷል። የባቡር እንቅስቃሴ ተስተጓጉሏል። ትምህርት ቤቶች እንዲዘጉ አስገድዷል። ኮራት በፊት ለየት ያለ የኤልኒኞ ክስተት የዘርፉ ባለሙያዎች ሱፐር ኤልኒኞ ያሉት እየመጣ ስለመሆኑ ተነግሯል። ከፓሲፊክ ውቅያኖስ እንደሚነሳ የሚነገርለት ይህ ክስተት በበርካታ የአፍሪካ ሀገራት የዝናብ እጥረትና ድርቅ እንደሚያስከትል ከወዲሁ ተገልጿል። አውሮፓን ያስጨነቀው የሙቀት ማዕበል የኤልኒኞ ክስተት ውጤት ነው የሚሉ ቢኖሩም የአየር ንብረት ለውጥን የሚከታተሉ ተመራማሪዎች ግን በክስተቱ የተባባሰ የአየር ንብረት ለውጥ ተጽዕኖ መሆኑን ያስረዳሉ። በለንደን ኢምፔሪያል ኮሌጅ የአካባቢ ተፈጥሮ ፖሊሲ ማዕከል የአየር ንብረት ለውጥ ተመራማሪው ቴዎዶር ኪፒንግ ጽንፍ የወጡ የአየር ሁኔታዎችን የሚያስከትሉት እንደ ኤልኒኞ ያሉ ክስተቶች የአየር ንብረት ለውጥ መባባስ ማመላከቻዎች መሆናቸውን የገለጹት
2: አውሮፓን የጎዳው የመጀመሪያው የሙቀት ማዕበል ከተከሰተ ከጎርጎሮሳዊው 1976 ዓ ም ወዲህ ባለፉት 50 ዓመታት በየአስርተ ዓመታቱ እንዲህ ያለውን የሙቀት ማዕበል ስናይ ማለፍ ወደማንችልበት ደረጃ ተሸጋግሯል። የአየር ንብረቱ መሞቅ በቀጠለ መጠንም እንዲህ ያሉ ክስተቶችን የምናይበት ድግግሞሽ እንደውም በይበልጥ ይጨምራል። እንደውም ወደፊት ይህ የተለመደ ነገር ይሆናል ብለን የምንጠብቀው ነገር ሊሆን ይችላል።
3: የዘንድሮ የኤልኒኞ ክስተት ከ140 ዓመታት በፊት በምድራችን የታየ መሆኑን የተገለጸው በየሁለትና አራት ዓመቱ የሚደጋገመው ይህ የተፈጥሮ ክስተት ጠንካራ ድርቅ፣ ኃይለኛ ዝናብና ጎርፍም ሊያስከትል እንደሚችል ተጠቁሟል። ክስተቱ መሰረተ ልማቶችን ከመጉዳቱ ሌላ ዝናብና ሙቀት በሚያዘወትርባቸው ትሮፒካል በሚባሉት ሀገራት ሰብል ሊጎዳ እንደሚችል ማስጠንቀቂያዎች እየተነገሩ ነው። አጋጣሚው ደግሞ የምግብ ዋጋ እንዲንር ምክንያት ሊሆን እንደሚችልም ተገልጿል። በተባበሩት መንግስታት የዓለም የምግብና የእርሻ ድርጅት ፋኦ ከኤልኒኞ ጋር የተያያዘ ድርቅ ሰብልና የከብት እርባታን ክፉኛ ሊጎዳ እንደሚችል ከወዲሁ አስጠንቅቋል። የዓለም የሜቴሮሎጂ ተቋም በበኩሉ የ41 ዓመታትን የሳተላይት መረጃዎችን በመተንተን የዘንድሮ ኮትሮ የተለየና ጠንካራ ድርቅ ሊሆን እንደሚችል አመላክቷል። የከፋ አደጋ ይከሰታል ያለውም በሳህል አካባቢ፣ በደቡባዊ አፍሪካ ሀገራት፣ በደቡብና ደቡብ ምስራቅ እስያ እንዲሁም በማዕከላዊ አሜሪካ ደረቅ ኮሪደሮችና በካሪቢያን ነው። በነዚህ አካባቢዎች በቀጣይ ወራት የርሻና የከብት እርባታው ከ50 በመቶ በላይ የሚሆን በድርቅ እንደሚመታም አሳስቧል። ኮዲሁ ህንድ ውስጥ ከሙቀት ማዕበሉ ጎን ለጎን ከፍተኛ ዝናብና ድርቅ እንደሚመጣ እየተጠበቀ ነው። ቪየትናም የሚታገላት የሙቀት ማዕበል የምታገኘውን የዝናብ መጠን በ50 በመቶ ሊቀንሰው ኃይለኛ ጎርፍም ሊያስከትልባት ይችላል ተብሏል። በዚህም ምክንያት በበርካታ አካባቢዎች የውሃ አቅርቦት እጥረት ሊኖር ይችላል የሚል ስጋት ከወዲሁ ተጠቁሟል። ፋኦ በተለይ በምስራቅ አፍሪካ ሀገራት ሶማሊያ፣ ኢትዮጵያ፣ ኬንያ፣ ሱዳን እና ደቡብ ሱዳን ሚሊዮኖች ለምግብ እጥረት ሊጋለጡ እንደሚችሉ ያሳሰበ ነው። የሙቀት ሁኔታው በተለይ አውሮፓ ሀገራት ላይ ከወዲሁ ተጠናክሮ የታየ ሲሆን ሎትሮ በቀዝቃዛ የአየር ጠባያቸው በሚታወቁት የስካንዲኔቪያ ሀገራት ሳይቀር የሙቀቱ መጠን ከ35 ዲግሪ በላይ ደርሷል። ይህም የበርካቶችን ህይወት አደጋ ላይ መጣሉን በለንደን ኢምፔሪያል ኮሌጅ አካባቢ ተፈጥሮ ፖሊሲ ማዕከል የአየር ንብረት ለውጥ ተመራማሪ የሆኑት ቴዎዶር ኪፒንግ ተናግረዋል።
1: We know that in Europe thousands of people
2: አውሮፓ ውስጥ በየአመቱ ከመጠን በላይ በሆነ ሙቀት ምክንያት በሺዎች የሚቆጠሩ ሰዎች እንደሚሞቱ እናውቃለን። በአጠቃላይም የአየር ንብረት ለውጥ ለዚህ የሚኖረው አስተዋጽኦ በጣም ጠንካራ እንደሆነ እንረዳለን። የሟቾች ቁጥር በ2/3 እንደሚጨምር እናስባለን። ሙቀት ከሚያስከትለው ሞት ውስጥ 2/3 በአየር ንብረት ለውጥ ምክንያት የሚከሰቱ ናቸው።
3: ሰሞኑን ባልተለመደ ሁኔታ ጀርመንና ፈረንሳይን ጨምሮ ከሙቀት ማዕበሉ ጋር በተያያዘ ከ1300 በላይ ሰዎች ህይወት ማለፉ ተመዝግቧል። በጎርጎሮሳዊ 2003 ዓመተ ምህረት በሙቀት ማዕበል በርካቶች የሞቱባት ፈረንሳይ ዘንድሮ የተሻለ ዝግጅት አድርጋለች ያለች ነው። እንዲያም ሆኖ አስክሬን እየተቀበሉ ለቀብር የሚያዘጋጁ ድርጅቶች ከፍተኛ የሥራ ጫና ውስጥ እንዳሉ ነው የሚነገረው። የቤተሰባቸውን አባል በሞት የተነጠቁ ወገኖች ወደ የቀብር አስፈጻሚዎቹ ድርጅቶች ስልክ እየደወሉ የኔን ተቀበሉኝ የሚለው ጥያቄ ፋታ እንደነሳቸው ነው ፓሪስ ኦርሌ የተሰኘው የቀብር አስፈጻሚ ድርጅት ባለቤት የሚናገሩት።
2: ካለፈው ሳምንት ጀምሮ በጣም ብዙ ጥያቄዎችን እየተቀበልን ነው። ካሳለፍነው ሳምንት መጨረሻ ጀምሮ ደግሞ የቀብር ማስፈጸሚያ ክፍሎቻችን ሁሉ ሙሉ ናቸው። በሙቀት ማዕበሉ ምክንያት አንዲት እንኳን ባዶ ቦታ የለንም። ማቀዝቀዣ ያላቸው ማቆያ ማጋዘኖችን ከቀብር ማስፈጸሚያ ቢሮአችን ፊት ለፊት እንዲዘጋጁልን ለባለ ስልጣናት ሐሳብ አቀርበናል። ፈቃድ እስኪሰጡን እየጠበቅን ነው።
3: ዴንማርክ ያጋጠማትን 37 ዲግሪ ሙቀት መጠን ሪከርድ መዝግባለች። የኮፐንሃገን ኗሪዎች የአየር ንብረቱ ይዞታ በሚታይ ደረጃ ተለውጧል እያሉ ሲሆን ባለስልጣናት በተለይ ኃይለኛው ሙቀት ህይወታቸውን ለአደጋ የሚያጋልጠው ያዛውንቶች ጉዳይ አስቀድሞ ጥንቃቄ እንዲደረግበት እያሳሰቡ ነው። በዚህ ሳምንት መጀመሪያ በምዕራብ አውሮፓ ሀገራት የሙቀት ማዕበሉ በመጠኑ ቀነስ ብሎ ከፍተኛው ሙቀት ወደ ምስራቅ አውሮፓ ሀገራት ተሸጋግሯል። ፖላንድ፣ ሰርቢያ፣ ሃንጋሪ፣ ዩክሬን እና ሮማኒያ አይተውት የማያውቁት ሙቀት ምድራቸውን እንዳጥለቀለቀው የየሀገራቱ ኗሪዎች ይናገራሉ። የሙቀቱ ጥንካሬ በበረዶ ተቆራምዶ የከረመውን ሰውነት ያዳከመበት ፍጥነት አስገራሚ ሆኗል። በሰኔ ወር ቀንም ሆነ ሌሊት አውሮፓን እያስጨነቀ ያለው የሙቀት ማዕበል መነሻው የአየር ንብረት ለውጥ ሊሆን እንደሚችል የአውሮፓን የአየር ሁኔታ ያጠናው ተቋም ይፋ አድርጓል። ጥናቱን ያካሄደው በለንደን ኢምፔሪያል ኮሌጅ አካባቢ ተፈጥሮ ፖሊሲ ማዕከል ነው። በማዕከሉ የአየር ንብረት ለውጥ ተመራማሪ የሆኑት ቴዎዶር ኪፒንግ የአየር ንብረት ለውጥን በተመለከተ ሊደረጉ ይገባል ያሏቸውን ነጥቦች እንዲህ ይገልጻሉ።
2: ለአየር ንብረት ለውጥ ሁለት ወሳኝ ነገሮችን ማድረግ ይኖርብናል። ከባቢ አየር በካይ የሙቀት አማቂ ጋዞችን ልቀት መቀነስና ችግሩን ከምንጩ ማስቆም እንዲሁም የአየር ንብረት ለውጥን መላመድ። ምክንያቱም የአየር ንብረት ለውጥ መከሰቱን እናውቃለን። በጣም በፍጥነትም እየተለወጠ እንደሚሄድ እንረዳለን። ማህበረሰባችን፣ መሰረተ ልማታችን፣ ባህሪያችን ሁሉ ለውጡን እንዲላመድ ማድረግ አለብን። እነዚህ ጽንፍ የወጡ የአየር ሁኔታዎች እንደሚከሰቱ መገመት ይኖርብናል። በቅርቡ ደግሞ በጣም በተደጋጋሚ ይከሰታሉ።
3: ኤሊኞ ኃይለኛ ሙቀት የዝናብ እጥረትና ድርቅ እንደሚያስከትል ማሳሰቢያው ተሰምቷል። ተጽኖ አውሮፓ ላይ ያደርሳል የተባለው ነገር ባይኖርም ከባቢውን አየር በማሞቅ ሚና ሊኖረው እንደሚችል የሚገልጹ ባንድ ወገን አሉ። በሌላው ወገን ያሉት ደግሞ የለም አውሮፓን ያስጨነቀው የሙቀት ማዕበል መነሻው ከባቢ አየሩ በሙቀት አማቂ ጋዞች በመበከሉ የመጣው የአየር ንብረት ለውጥ መዘዝ መገለጫ መሆን አለበት ባይ ናቸው። ኤልኒኞ ክስተት እንደመሆኑ ወቅት ተጠብቆ ይመጣል፣ ጊዜም ተጠብቆ ይሄዳል። የአየር ንብረት ለውጥ ግን ትርጉም ያለው ስራ እስከዛሬ አልተሰራምና ወዴትም አይሄድም። ያንንም ውሉ አድሮ የምናየው ይሆናል። እነዚህ በበረዶ ቅዝቃዜ መኖርን በተላመዱ አካባቢዎችም ህብረተሰቡ ሊቋቋመው የማይችለው ኃይለኛ የሙቀት ማዕበሎች መደጋገማቸው አይቀርም በሚልም እያስጠነቀቁ ነው። የበለጸጉት ሀገራት ስር በያዘው ኢኮኖሚያቸው አቅም የአየር ጠባይ መለዋወጥ የሚያስከትልባቸውን ጫና ሊቋቋሙት ይችሉ ይሆናል። የሰማይ ጠል በቀነሰ ቁጥር ለድርቅ ብሎም ለረሃብ የሚጋለጡት ባለደካማ ኢኮኖሚ ሀገራት ግን ፈተናቸው ገና ይመስላል። አድማጮች፣ ለዕለቱ ያልነውም በዚሁ እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
0: ወደ ሌላኛው ሳምንታዊ ዝግጅት እናልፋለን። አውሮፓና ጀርመን ነው። የብሪታንያ ህዝብ ሀገሩ ከአውሮፓ ህብረት አባልነት እንድትወጣ በድምፁ ከወሰነ 10 ዓመት ተቆጠረ። ሀገሪቱ ከህብረቱ ጋር ግማሽ ምዕተ ዓመት የሚጠጋ ጊዜ የዘለቀውን ጉዞዋን ማቋረጧ ለብሪታንያም እድል ወይስ ተጨማሪ ችግር? የዛሬው አውሮፓና ጀርመን ዝግጅታችን የሚያስቃኝን ጉዳይ ነው። ሂሩት መለሰ እንደሚከተለው አጠናቅረዋለች።
4: አውሮፓና ጀርመን
5: Now I want to speak directly to the British people.
6: ይህ ለምን እንደሚሆን ለማስረዳት አሁን በቀጥታ ለእንግሊዝ ህዝብ መናገር ፈልጋለሁ። ይህች ሀገር በህይወት ዘመናችን ውስጥ ከሚገጥሟት ትላልቅ ውሳኔዎች ውስጥ ወደ አንዱ እየተቃረብን ነው። በተሻለው የአውሮፓ ውስጥ መቆየት ወይም መውጣት ምርጫው የምንፈልገውን ሀገር አይነትና ለወደፊቱ ለልጆቻችን የምንፈልገውን ይመለከታል።
5: And the future that we want for our children.
7: ብሪታንያ ከአውሮፓ ህብረት አባልነት ትውጣ ወይስ ከህብረቱ ጋር ትቀጥል የሚለው ምርጫ ለህዝቡ ከመቅረቡ በፊት በየካቲት ወር ያኔው ወግ አጥባቂ የብሪታንያ ጠቅላይ ሚኒስትር ዴቪድ ካሜሩን የብሬግዚት ህዝበ ውሳኔ ለምን እንደሚደረግ ለህዝቡ ያደረጉትን ገለጻ ነበር የሰማችሁት። ብሬግዚትን የማይደግፉት ዴቪድ ካሜሩን ይህን በተናገሩ በጥቂት ወራት ውስጥ ህዝበ ውሳኔው ተካሄደ። በጎርጎሮሳዊው ሰኔ 23 ቀን 2016 ዓ.ም ከ17 ሚሊዮን በላይ የብሪታንያ ህዝብ ማለትም 52% ህብረቱን ለቆ መውጣትን ደግፎ ድምፁን መስጠቱ ብሬግዚት እውን እንዲሆን አድርጓል። ከዚህ ውጤት በኋላም በብሪታንያና በህብረቱ መካከል ድርድሮችና ንግግሮች ተካሄደው ብሪታንያ በጎርጎሮሳዊው ታሳስ 31 ቀን 2020 ዓ.ም በይፋ ከህብረቱ አባልነት ተሰናብታለች። ብሪታንያን ከህብረቱ አባልነት ለመሰናበት ያበቃት ህዝበ ውሳኔው ባለፈው ሳምንት 10 ዓመት ሞልቶታል። ከዛሬ 10 ዓመት በፊት ብሪታንያ ከአውሮፓ ህብረት እንድትወጣ ከፍተኛ ዘመቻ ሲያካሂዱ የነበሩት የሐሳቡ አራማጆች ብሬግዚት ለሀገሪቱ መጻኢ ዕድል ወሳኝ ነው ሲሉ ይቀሰቅሱ ነበር። በወቅቱ ብሪታንያ ከህብረቱ ከወጣች ከአውሮፓ ህብረት ቢሮክራሲ ተላቃ የራስዋን ህጎችና ድንበሯንም ራስዋ እንደምትቆጣጠር ኢኮኖሚዋም እንደሚመነደግ ነበር ቃል የገቡት። ይሁንና ቃል የተገባው ከ10 ዓመት በኋላ አሁንም እውን ሳይሆን መቅረቱን ነው በተለይ በንግዱ ዘርፍ የተሰማሩ ባለሙያዎች የሚናገሩት። 450 ሚሊዮን ህዝብ ያለውን የ27 ሀገራት ነጻ የንግድ እንቅስቃሴ ማህበር ለቃ የወጣችው ብሪታንያ ካለ ህብረቱ ህይወትን ወደ ቀድሞ ለመመለስ የምትሞክርበት ቀላል የማይባል ትግል ውስጥ እንዳለች ነው የመስኩ ባለሙያዎች የሚናገሩት። ብሪታንያ ከአውሮፓ ህብረት ለመውጣት በወሰነችበት ወቅት የንግዱ ማህበረሰብ አባላት አቋም ተቃራኒ ነበር። የኢንዱስትሪ ባለቤቶችም ከህብረቱ መውጣት ምርጫቸው አልነበረም። እነርሱ አሁን እንደሚሉትም የኢኮኖሚ እድገት አዝጋሚ ነው። ግብር እጅግ ጨምሯል። የህዝብ አገልግሎቶችም እየተዳከሙ ነው። ሲሞን ቦይድ በእንግሊዝ ደቡባዊ የባህር ዳርቻ የብረታ ብረት አምራች ድርጅት ዋና ስራ አስኪያጅ ናቸው። በቦይድ አስተያየት በብሬግዚት ይገኛል ይሆናል የተባለው ቃል የተገባ ሁሉ አልታየም። ቢኖርም በተፈለገው ፍጥነት እየተገኘ አይደለም።
6: Brexit እንደሚያመጣ የተነገረውን ሁሉ አላቀረበም ያም ሆኖ የሚቀርብም አለ ነገር ግን እጅግ ርፋፋ ነው ያን ለማወቅ የቁጥር መረጃዎችን ብቻ መመልከት ያስፈልጋል ታውቃላችሁ ምርጥ የሚባል እድገት የለንም ግን ያ እድገት በጣም ሊሻሻል ይችላል
1: But that growth could be far improved.
7: የለንደኑ ዘጋቢያችን ድልነሳ ጌታነ ከህዝቡ አብዛኛው ከ10 አመት በፊት ስለ ብሬግዚት የነበረው አመለካከት ከ10 አመት በኋላ አሁን መቀየሩን ነው የተናገረው ድልነሳው እንደሚለው ከህብረቱ በመውጣታቸው ያዘኑ ዜጎችም አሉ በአሁኑ ጊዜ
8: ብሪታንያ ከአውሮፓ ህብረት ትውጣ ተብሎ የህዝቡ ውሳኔ በተጠየቀበት ጊዜ አብዛኛውን ህዝብ በተለይ በደሞ በድሜ ገፋ ያሉት ከማህበሩ ለመውጣት ልቁን ሚና የተጫወቱት እነሱ ናቸው ያው በውድድሩም ጊዜ ከአውሮፓ ህብረት መውጣት ብሪታንያን በሀብት በጣም እንድትበለጽግ ያደርጋታል ከተለያዩ የአስተዳደር ቢሮክራሲዎችም ነጻ ያደርጋታል ተብሎ ታስቦ ነበር ግን ከወጣች በኋላ በሂደት ሲታይ ግን ያ የተገባው ቃል ኪዳን ሁሉ በሙሉ ትክክል እንዳልሆነ ነው ህዝቡ እየተገነዘበ ያለው እንዲያውም ከአውሮፓ ህብረት መውጣታቸው በኑሮ ውድነት ላይ በሰራተኛ ጥረት ላይ እና እንዲሁም በሀገሪቱ የመጣኔ ሀብት ላይ ከፍተኛ ችግር ነው ያስከተለው መውጣታቸውን ትንሽ እያሳዘናቸው ነው እንግዲህ
7: በአሁኑ ጊዜ ብሪታንያ ከአውሮፓ ህብረት ለመውጣት መወሰኗን ጥያቄ ምልክት ውስጥ ያስገቡ መራጮች ቁጥር እየጨመረ ነው በግንቦት ወር የለንደኑ የኪንግስ ኮሌጅ የፖሊሲ ጥናት ተቋምና UK የተባለው የጥናትና ምርምር ተቋም በጋራ ባካሄዱት የዳሰሳ ጥናት እድሜያቸው ከ18 ዓመት በላይ የሆነ 2245 ብሪታንያውያን ተካፍለው ነበር ከመካከላቸው 48 በመቶ ብሬግዚት ከተጠበቁት ውጪ ወደ መጥፎ አቅጣጫ እየተጓዘ መሆኑን ተናግረዋል በጥናቱ ከተካተቱት ውስጥ 9 በመቶ ብቻ የተሻለ አቅጣጫ ላይ ነው ብለው እንደሚያምኑ ሲናገሩ ከሶስት አንዳቸው ደግሞ እንደተጠበቀው እየተጓዘ ነው ብለዋል ከዚህ ሌላ ብሪታንያ የህብረቱ አባል በነበረችበት ወቅት ያገኙዋቸው የነበሩ ጥቅማ ጥቅሞች በመቅረታቸው የተጎዱ የህብረተሰብ ክፍሎችም አሉ ድልነሳው እንደሚለው የውጭ የሰራተኛ ኃይል ችግርም ሆነ ብሪታንያውያንም በህብረቱ አባል ሀገራት እንደቀድሞ በነጻነት መስራት አለመቻላቸው ብሬግዚት ካስከተላቸው መዘዞች ውስጥ የሚጠቀሱ ናቸው
8: አንደኛው ትልቁ በአውሮፓ ማህበር አባል በነበረችበት ጊዜ ወጣቶቹ እንደልባቸው ለስራም ለትምህርትም ወደ አውሮፓ ሀገሮች ይጓዙ ነበር ያ ደግሞ ጥሩ ድል ነበር ሁለተኛ ደግሞ ሌሎች አውሮፓውያን በተለይም ደግሞ ከኢስተርን ብለን ከመንጠራቸው አካባቢ ይመጡ የነበሩት ብሪታንያ ውስጥ የነበረውን የሰራተኛ እጥረት ይሸፍኑ ነበር እንግዲህ አሁን የሰራተኛ እጥረት ሲኖር ሁለተኛ ደግሞ የራሳቸው ዜጎች እንደልብ ሄደው መስራት የማይችሉበት ሲፈጠር ያው የምጣኔ ሀብቱን ነው ያናጋው ስለዚህ እንደታስበው አልሆነም ተመልሶ መግባቱ እንዴት ይቻላል የሚለው አሁንም አከራካሪ ጉዳይ ነው ነገር ግን መውጣቷ ከፍተኛ የምጣኔ ሀብት ቀውስ ነው ያለ በዚያም ላይ ደግሞ ያ በፈጠረው ችግር መሪዎቹ በተደጋጋሚ ሲቀያየሩ አይተናል በብሪታንያ በተለያየ ጊዜ
7: ብሬግዚት የዲሞክራሲ ውጤት ነው የሚሉ ወገኖች ብዙሃኑ የመረጠውን ከመቀበልና ተግባራዊ ከማድረግ ውጪ ሌላ ምርጫ አልነበረም በማለት ይከራከራሉ። ሆኖም በቻተማውስ የዓለም አቀፍ ኢኮኖሚና የፋይናንስ መርሃ ግብር ኃላፊ ክሬዮን በትለር እንደሚሉት ለተሻለ ኢኮኖሚ ቃል ቢገባም በውሳኔው ምክንያት ብዙ ኪሳራ መድረሱ ግን መታወቅ አለበት። ከዚህ ሌላ ብሬግዚት የሰለጠነ የሰው ኃይል ወደ ብሪታንያ እንዳይገባ ማድረጉ ሌላው የፈጠረው ተጨማሪ ችግር ነው።
1: The most important thing is to you know whatever
6: በጣም አስፈላጊው ነገር ምንም ቃል ይገባልን ተስፋ የሚሰጠን ከህብረቱ ለመውጣት በመወሰናችን ምክንያት ለኛ ትልቅ የሀብትና የብልጽግና ኪሳራ መሆኑን መቀበል አለብን አውሮፓ ህብረት አካል በነበርንበት ጊዜ በማንኛውም መስክ ክህሎት ያላቸውን ሰዎች ማግኘት ይችላል ኢኮኖሚያችን በሚፈልገው መጠን ከአውሮፓ ህብረት የተውጣጡ ሁሉም አይነት ክህሎት ያላቸውን ሰዎች ማግኘት ይችላል አሁን ያን ማግኘት ያ እድል የለንም የለንም ይህ የሆነውም የብሪታንያ ህዝብ ባሳለፈው ውሳኔ ነው ይህ ግን ድሃ አድርጎናል
7: የቀድሞው የአውሮፓ ህብረት የብሬግዚት ዋና ተደራዳሪ ሚሼል ባርኔ በሰጡት አስተያየት ብሬግዚት ያዳከመው ብሪታንያን ብቻ አይደለም የአውሮፓ ህብረትንም ጭምር እንጂ ብለዋል
9: the EU is weaker
6: አውሮፓ ህብረት ከቀድሞ ተዳክሟል። በተመሳሳይ ጊዜ እንደሚመስለኝ ብሪታንያም ተዳክማለች። ምክንያቱም አንድ ላይ መሆን ምርጫ ሳይሆን አንድ ላይ ሆነን መጋፈጣችን አስፈላጊ በሆነበት ወቅት አንድ አለመሆናችን ነው። የትራምፕ ጠበኝነት፣ የፑቲን ወረራ እናም በቻይና በእኛና በኢንዱስትሪያችን ላይ በግብርናችን ላይ የተከሰተው ነገር፣ ስለዚህ አብረን መሆን አለብን። ስለዚህ ብሬግዚት በሁለቱም ወገን የተሸናፊነት ጨዋታ ሆኖ ይቀጥላል ብዬ አስባለሁ። እናም በእኛ በኩል በዲፕሎማሲ በጣም ብልዮነች እጅግ ጠንካራ መከላከያ፣ በጣም ቀዳሚ የንግድ አቅምና በተባበሩት መንግስታት ምክር ቤት መቀመጫ ያላት ጠንካራና በጣም አስፈላጊ የሆነች የአባል ሀገር አጥተናል።
7: የአውሮፓ ህብረትን ለቃ የወጣችው ብሪታንያ የንግድ አጋሮቿን ለማስፋት አሁን አውስትራሊያንና ህንድን እንዲሁም ዩናይትድ ስቴትስን ጨምሮ ከሌሎችም ሀገራት ጋር የንግድ ስምምነቶችን በመደራደር ላይ ናት። ከዚህ ሌላ በቅርቡ ስልጣናቸውን የለቀቁት የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የብሪታንያን ኢኮኖሚ ለማሳደግ ከአውሮፓ ህብረት ጋር የቅርብ ግንኙነትን ማዳበር የሚያስችሉ ንግግሮችን አካሂደዋል። ይህ ብቻ አይደለም። በዩክሬኑ ጦርነትና የአሜሪካው ፕሬዚዳንት ዶናልድ ትራምፕ አውሮፓን ማግለልና መጫን ከጀመሩ ወዲህ ብሪታንያ ከአውሮፓ ህብረትና በህብረቱም ቁልፍ ሚና ከሚጫወቱት ከጀርመን፣ ፈረንሳይና ጣሊያን ጋር በደህንነትና በሌሎች መስኮች ላይ በመመካከርና በመነጋገር በትብብርም የመስራት ፍላጎቷን አሳይታለች። በተለይ በተሰናባቹ በኪር ስታርመር የስልጣን ዘመን የተጀመረው ይህ ጥረት እርሳቸውን በሚተካው የብሪታንያ ጠቅላይ ሚኒስትርም የስልጣን ዘመን ይቀጥላል ተብሎ እንደሚገመት የለንደኑ ዘጋቢያችን ድልነሳው ጌታነህ ገልጿል።
8: ኪር ስታርመር ያው ከስልጣናቸው ለቀዋል። እንግዲህ የሚሳቸውን የሚተካው ሰው ገና አልታወቀም። እንግዲህ አንድ 3-4 ተወዳዳሪዎች ይኖራሉ ይባላል። ባይኖርም የማንቸስተር ከንቲባ የነበሩት እሳቸው ሊሆኑ ይችላል። ግን ማንም ይምጣ ይሄድ ወደ ስልጣን፣ አሁን ኪር ስታርመር ከአውሮፓ ህብረት ጋር የጀመሩትን ይሄ በደህንነት ላይ በሳይንስ እና ህገወጥ ስደተኞችን በመቆጣጠር ላይ ምንም የሚቀለበስ ህግ አይደለም። ሁሉም የሚተባበሩበት ጉዳይ ነው። ይሄንን ካላደረጉ የብሪታንያ የምጣኔ ሀብት እያቆለቆለ ነው የሚሄድ እና ትብብሩ ከአውሮፓ ህብረት ጋር ይቀጥላል።
7: ብሬግዚት ለብሪታንያ እድል ወይስ ችግሮች ይዞ መጣ በሚል የብሬግዚትን 10ኛ ዓመት መነሻ ያደረገው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል።
0: ጠቅላላው ስርጭታችንም እስካሁን የተከታተላችሁትን ይመስል ነበረ። ስርጭቱ ሊጠናቀቅ ጥቂት ደቂቃዎች ቀርተውናል። በቀሩን ጊዜ አጭር ሙዚቃ እናሰማችኋለን። እኔ በዚሁ ልሰናበት። መልካም ጊዜ በያላችሁበት።